جۇڭگو كوممۇنىستىك پارتىيەسىنىڭ يىلتىزى خەلق، جان تومۇرى خەلق. خەلق مەركەز قىلىنغان تەرەققىيات ئىدىيەسىدە چىڭ تۇرۇش پارتىيەنىڭ غايە ئېتىقادى، خاراكتېرى ۋە ئاساسىي مەقسىتى، ئەسلى مەقسىتى ۋە بۇرچىنىڭ نامايەندىسى. شۇنداقلا پارتىيەنىڭ كۈرەش مۇساپىسى ۋە ئەمەلىيەت تەجرىبىلىرىنىڭ چوڭقۇر يەكۈنى. پارتىيىمىز قۇرۇلغاندىن تارتىپ خەلقنى ئىتتىپاقلاشتۇرۇپ ۋە يېتەكلەپ، ئىنقىلاب، قۇرۇلۇش، ئىسلاھات ئېلىپ بېرىشتا خەلقنى ياخشى كۈنگە ئېرىشتۈرۈشنى تۈپ مەقسەت قىلىپ كەلگەن. قانچىلىك زور خىرىس ۋە بېسىمغا دۇچ كېلىشتىن، قانچىلىك زور قۇربان بېرىش ۋە بەدەل تۆلەشتىن قەتئىي نەزەر، بۇنىڭدىن باشتىن ئاخىر يانمىغان، قىلچە تەۋرەنمىگەن. خەلق مەركەز قىلىنغان تەرەققىيات ئىدىيەسىدە چىڭ تۇرۇش قۇرۇق شوئار ئەمەس. ئۇنى تۈرلۈك تەدبىر ئورۇنلاشتۇرما ۋە ئەمەلىي خىزمەتلەردە ئەمەلىيلەشتۈرۈش شەرت. بىرىنچى، خەلقنى ھەممىدىن ئەلا بىلىشتە چىڭ تۇرۇش كېرەك. كونىلاردا خەلققە مەنپەئەت بەرگەن تاپار ھىمايە، خەلقتىن مەنپەئەت ئايىغان قالار يېگانە دېگەن گەپ بار. پارتىيە نىزامنامىسىدە پارتىيىمىزنىڭ ئۆزىنىڭ ئالاھىدە مەنپەئەتى يوق. پارتىيە ھەرقانداق ۋاقىتتا ئاممىنىڭ مەنپەئەتىنى بىرىنچى ئورۇنغا قويىدۇ دەپ ئېنىق بەلگىلەنگەن. بۇ پارتىيىمىزنىڭ ماركسىزملىق پارتىيە بولۇش سۈپىتى بىلەن باشقا پارتىيەلەردىن پەرقلىنىدىغان روشەن بەلگىسى. ئېغىر يۇقۇم ئالدىدا بىز خەلقنىڭ ھايات بىخەتەرلىكى ۋە تەن ساغلاملىقىنى بىرىنچى ئورۇنغا قويۇشنى باشتىلا ئېنىق ئوتتۇرىغا قويدۇق. بىز پۈتۈن مەملىكەت مىقياسىدا ئەڭ مۇنەۋۋەر دوختۇرلار، ئەڭ ئىلغار ئۈسكۈنىلەر، ئەڭ جىددىي ئېھتىياجلىق بايلىقلارنى يۆتكەپ، يۇقۇملۇق كېسەلدىن قۇتقۇزۇشقا پۈتۈن كۈچىمىز بىلەن ئاتلاندۇق. قۇتقۇزۇش، داۋالاش خىراجىتىنى دۆلەت تولۇق ئۈستىگە ئالدى. خەلق ھەممىدىن ئەلا، ھاياتلىق ھەممىدىن ئەلا. خەلقنىڭ ھايات بىخەتەرلىكى ۋە تەن ساغلاملىقىنى قوغداشتا ھەرقانداق بەدەل تۆلەشتىن باش تارتمايمىز. نۆۋەتتە دۆلىتىمىزنىڭ سىرتتىن كىرىشنى توسۇش بېسىمى داۋاملىق ئېغىرلىشىۋاتىدۇ. دۆلەت ئىچىدە يۇقۇم قايتا يامراش خەۋپى باشتىن ئاخىر مەۋجۇت. يۇقۇمنىڭ ئالدىنى ئېلىش تىزگىنلەشتىن ئىبارەت بۇ كىرىشنى چىڭىتىپ، دائىملاشقان ئالدىنى ئېلىش تىزگىنلەش مېخانىزمىنى مۇكەممەللەشتۈرۈپ، يۇقۇمنىڭ قايتا يامراپ كەتمەسلىكىگە ھەقىقىي كاپالەتلىك قىلىش كېرەك. ئىككىنچى، خەلققە يېقىندىن تايىنىش كېرەك. خەلق پارتىيىمىزنىڭ ھاكىمىيەت يۈرگۈزۈشىدىكى ئەڭ زور كۈچ قۇۋۋەت. بۇ قېتىمقى يۇقۇمنىڭ ئالدىنى ئېلىش تىزگىنلەش كۈرىشىدە پارتىيە مەركىزىي كومىتېتىنىڭ بىر تۇتاش رەھبەرلىكىدە پۈتۈن مەملىكەت سەپەرۋەرلىكى كېلىپ، ئومۇمىي خەلق قاتنىشىپ، بىرلىشىپ ئالدىنى ئېلىپ تىزگىنلەپ، ئامما ئالدىنى ئېلىپ تىزگىنلەپ، ئەڭ پۇختا ئالدىنى ئېلىش تىزگىنلەش سىستېمىسىنى بەرپا قىلدۇق. يىمىرىلمەس قۇدرەتلىك كۈچنى مۇجەسسەملىدۇق. كەڭ خەلق ئاممىسى ئومۇمىيەتنى تونۇپ، ئومۇمىيەتكە ئېتىبار بېرىپ، يۇقۇمنىڭ ئالدىنى ئېلىش تىزگىنلەش كۈرىشىنىڭ ئومۇمىيىتىگە ئاڭلىق ماسلىشىپ، يۇقۇمنىڭ ئالدىنى ئېلىش تىزگىنلەشتىكى ئۇللۇق كۈچكە ئايلاندى. كونىلار مۇنداق ئېيتقان: خەلققە تايانغان كىشىنىڭ بولماس جاھاندا تەڭدىشى، ئەۋلىيادىن ھەم قورقماس خەلقتىن تەلىم ئالغان كىشى. دۆلىتىمىزنىڭ سوتسىيالىستىك دېموكراتىيەسى خەلقنىڭ تۈپ مەنپەئەتىنى قوغدايدىغان ئەڭ كەڭ، ئەڭ ھەقىقىي، ئەڭ ئەسقاتىدىغان دېموكراتىيە. بىز خەلق دېموكراتىيەسىدە چىڭ تۇرۇپ، خەلقنىڭ ئەقىل پاراسىتى ۋە كۈچ قۇدرىتىنى پارتىيە ۋە خەلق ئىشلىرىغا تېخىمۇ ياخشى مۇجەسسەملىشىمىز لازىم. ئىككى موڭغۇل ئاپتونوم رايونى دۆلىتىمىزدە ئەڭ بالدۇر قۇرۇلغان مىللىي ئاپتونوم رايون. سىلەرنىڭ مىللىي رايون ئاپتونومىيە تۈزۈمىدە چىڭ تۇرۇپ ۋە ئۇنى مۇكەممەللەشتۈرۈپ، مىللەتلەرنىڭ ئارىلىشىشى، ئالماشتۇرۇشى، يۇغۇرۇلۇشىنى كۈچەيتىپ، مىللەتلەر رايونىنىڭ ئىقتىسادىي، ئىجتىمائىي تەرەققىيات قەدىمىنى تېزلىتىپ، مىللەتلەر ئىتتىپاقلىقى تەرەققىياتىنى ئىلگىرى سۈرۈشتە داۋاملىق ئالدىنقى قاتاردا مېڭىشىڭلارنى ئۈمىد قىلىمەن. يۇقۇمنىڭ ئالدىنى ئېلىش تىزگىنلەش بىلەن ئىقتىسادىي، ئىجتىمائىي تەرەققىياتنى بىر تۇتاش پىلانلاش خىزمىتىنى ياخشى ئىشلەشتە خەلققە يېقىندىن تايىنىش كېرەك.
Bu qitimki yuqum dövlətimizin iqtisadi, ijtimai tərəqiyyatıqa xeyli zor zərbi boldi və təsir yetküzdi. Lekin dövlətimiz iqtisadının muqumluq asasıdı yaxşılınış, uzaqçı yaxşılınış asasi vəziyyətidə özgürüş bolğunu yox. Dünyadaki hər qandaq şeyinin işki tərəfi boludu. Bu qitimki yuqum bir krizis boldi. Lekin məlum nuqtudun itqanda yeni pürsətmi ip gəldi. Aktiplik, təşəbbüskarlıq bilən işləb, zor tür quruluşlarını alğı sildirtiş, bazar asasi gəvdilərinin tərəqiyyatıqı mədəd biriş, kəsib qurulmasının tənşəşin tezildiş, asasi qatlamının idarə qılış iqtidarını östürüş qatarlıq cəhətlərdə bəzi əsqatıdığan tədbirlərini oturğu qoyub, yuqur süpətlik tərəqiyyat, yuqur önümlük idarə qılışda yetəkləş xarakterigi igə zor yirik plan, zor ıslahat, zor siyasətlərini qaratmalıq uğurlaşdırıb, krizis qıtaqabıl duruş davamıda xizmətinin təşəbbüskarlıq hoquqını igilişimiz, tərəqiyyatdiki təşəbbüskarlıq cinini yaxşı qılışımız kerek. Üçüncü, xalqqa özlüksüz bəxt yarış kerek. Biz iqtisadi, ictimai tərəqiyyat qıtırıdqı buluşda, tigi təktin itqanda xalq amısının güzel turmuş ihtiyacını özlüksüz qandırışını məqsəd qılımız. Başdan axır xalqının xatırcəm yaşışı, xuşal xoram işlişi, tiniş amallıqı və al əkvalını köngül güpüküb, amını köngül bilvatqan işqi orlişiş, mağarib, icdimai kapalət, davalınış, turalğu, yaşanğanlı kütünüş, yeməklik bir xətərliki, cəmiyyət amallıq xatarlıq əməli məsələləni çindildin köngül qoyub, küçəb həl qılıb, əməliləşdürüşünü bir-birləb tutub, yılını yılğı ulap işləb, ammığa tırışıp özgürüşünü körsətişimiz və əməli nəbiyyət güzüşimiz kerek. Şiki Monğol bu yıl 3-cü ayda barlıq namırat nayanın namıratlıq qalpıqını çörüp taşlıqalıqın cakarıldı. Namıratlani kəsb arqılıq yöləş, işqi uğurlaşdırıp yöləş nəticilərini müstəkkəmləb və kengaytib, köçürüp yöləngən namıratlığa qarta davamlaşma yar yölək boluş xizmətini yaxşı işləb, namıratlıqdan qutulduruş ötkülüge hocum qılış bilən yezi kənitlərini gülləndürüşünün organik cipsilişiği türütkü buluş lazım. Yokumunun təsiri tüpəyildin bu yıl işqi orlışını mukumlaşdırış vəzipisi intayın iğir buludu. Ali məktəbin pütküz gəllə, diqqan işli gücülə, hərbi səbdin çekin gəllə qatarlıq noxtuluq topdikilərini işqi orlaşdırış xizmətini yaxşı işləş gerek. Bu qetimki yokumda amivi səyyə sestimiz qatarlıq cəhətlərdə saxlanğan bəzi kəmtüklük və yetərsizliklərimiz aşkarlandı. İğir yuqumunun aldın iliş, tizgilləş, qutquzuş davalaş sestimizi və amivi səyyə sestimizini çın tutub, mükəmməlləşdirib, şəhər yezi məhəlləri qatarlıq asasi qatlamının yuqumunun aldın iliş, tizgilləş iqtidarı quruluşunu küçəytib, vətənpərvərlik tazlıq hərkitini kən qanat eydirib, xalqının hayat bexəterliki və tən sağlamlıqını texmi yaxşı kapalətləndiriş lazım. Xalqı bəxt yartışını ən mühim siyasi nəticə edəb biliş gerek. Jongo Komünistik Partiyası xalq üçün iş qılış, xalqı bəxt yartışını ən mühim siyasi nəticə edəb bilib, puxrala üçün qançılık yaxşı iş, əməli iş qılıb verişini siyasi nəticini sınaşının mühim ölçümü qılıdı. Partiya əzaları kadırla, bolubmu rəhbəri kadırla, qoludiki hoquqni və turuvatqan ornini partiya və xalqının bərgəlikini, uni partiya və xalq üçün iş qılış, xalqının mənpəətini közləş üçünlü işildiş kereklikini səgəklik bilən tonub yetiş kerek. Ərdərcilik rəhbəri kadırla, toğru hoquq qarışı, siyasi nətici qarışı, kəsb qarışı turğuzub, şöhrət pərəslik, töhb pərəslik, abruy pərəslik qılmay, əməl tutqan caydikiləgə həqiqi türdə bəxt yarış gerek. Alaylıq, ekologiyalik muhitini qoğdaş, xalqı bəxt yartıdığan uzaq müddətlik uluq var iş. Şiki Monğolunun ekologiya əkvalının qandaq bolişi, bütün abdunum rayonudiki hər millət ammısının yaşışı və tərəqi qılışıqı münasibətlik bolubla qalmay, bəlki, Şimali Jongo,
شرق شمال، غرب شمال، حتی پتن مملکتنن ایکولوژی بی‌خطرلیکیگمو مناسبتلیک. یکن قیلادا سله نقطلوق ایکولوژی قرلوشلرنی چونکر یولو قویب، بولغونشنن آلدن ایلیش تزش اوتکلیگی حجوم قلیش جنگنی چونکر قنات یایدروب، گوزل اشکی منگول قرشک ترتکو بولوشتا مویم قدم تاشلدنلا. اشکی منگولدیکی کادرلا و اما 60 نچ جلدن بویان